0: ናይ ተሽመፋ አኑቱ ናይ ተሽመሃተ ላካንደ ሬዲዮ ITN ሰበር ሽሪላንካ ሃንደ
1: ቪላቭ ፓስቨርካይ
2: ቪላቭ ኦፐቬተ ኪንደ ኣቪ
3: ዋርታ ፒደ ዋርታ ካብነ ኮቲ ያቴ ኤንኤልቪ ዳናዲታኔ ዱትራይን ፕራቴ ሳንበርደኔት ተናንተ ሸክቲያክ ፔሚን ኦባ ዲነባ ራታ ዲነባ ተናኒ ዳሃኔ ቢለ ዲጂኖ ኦባ ኮቲ ፔቲ ኩዋን